አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ያልኩኝ ከዚ ከCITR 101.9 FM Vancouver BC ካናዳ የዛሬውን ዝግጅት አቀናባብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ከረማችሁ? ሰላማችሁስ እንዴት ነው? ያልኩኝ የዛሬውን ዝግጅትን በቅደም ተከተል አስተዋውቃችሁ ወዳለሁ። በመጀመሪያ አንድ ሙዚቃ ካሰማችሁ በኋላ በመቀጠል ፓግራችን ያለውን ኢንፎርሜሽን ወይ ተጨባጭ ሁኔታ የግሌን አስተያየት አቀርባለሁኝ። እንዳቀረብኩ አንድ ሙዚቃ ካሰማ በኋላ እንዲሁም በከተማችን አንዳንድ እንቅስቃሴ ካለ ያንን ጠቆም አድርገን እናልፋለን። ከዛም በመቀጠል አፍሪካ ማማ በሚል ፕሮግራም ላይ የአፍሪካኖችን ሙዚቃ ወደፊት ከፍ ያለ ሰፋ ብሎ እንዲዘጋጅ ማለት ነው ያንን አቀርብላችኋለሁ። ያም እንዳለቀ እንደምታቁት የማስታወቂያ የከተማችን ማስታወቂያ ካለ አንዳንድ ነገሮች ካሉ ሁሉ ነገር ማስታወቂያችን እናስተዋውቃለን። ያንን ካስተዋወቅ ከጨረስኩ በኋላ የመጨረሻውን እንደምታቁት በየቅዳሜው ከሰዓት በኋላ ማለት ማታ ኢቭኒንግ የመዝናኛ ፕሮግራማችን ማለት የሙዚቃ ዝግጅቴን ይቀጥላል ማለት ነው። ስለዚህ ከኔ ጋር ሆኖ ሌሎችም ደግሞ ገና ሬዲዮን ያላወቁ ሁሉ ግዜ ቅዳሜ ከ7pm እስከ 9pm የሚደረገውን ዝግጅት ለሌሎቻችሁ ማስተላልፉ እናንተም ተሳተፉ። ደውላችሁ ወይም ቴክስ አርጋችሁ 604-600-4657 ደውላችሁ ያላችሁ ልደትም ቢሆን ይቻላል፣ አንዳንድ ነገሮች ማመስገንም ይቻላል። በኮሚኒቲያችን ያሉት ንቅስቃሽ በፍቅር በሰላም ባንነት ምኖርበት ሁኔታ ለመፍጠር ሁላችሁም ተሳትፎ እንድታደርጉ በዚህ አጋጣሚ ጋብዛችኋለሁ። በዚህ በሬዲዮ ደግሞ ለሁለት ሰዓት ስለሆነ አንዳንድ ነገሮች አሉኝ። የራሴን ፓርት ወይንም ለኮሚኒቲ ይሄን ነገር ላቅርብላችሁ የምታደርጉት ነገር ካለ በ604-600-4657 ደውላችሁ ለኮሚኒቲያችሁ ማበርከት የምትፈልጉት ራሳችሁን ደስ ለማድረግ ጥሩ ነገር አድርጋችሁ ስትታረጉ ምን ያለ ራሳችሁ ጥሩ ስሜት ይስማል አይደል እንዴ? ያን የምታረጉ ካላችሁ ጋብዣችኋለሁ ሁላችሁንም። ስለዚህም አሁን ወደ ፕሮግራማችን እንላለን። በመጀመሪያ እንግዲህ ሁላችንም እናቀነው በአገራችን ሁኔታ አዲስ አበባ በአሁን ሰዓት ምን ደረጃ እንዳደረች ታውቃላችሁ። ሬቻም ነው ከዛ ፍትም ይሆነት እናቃለን። ድሮም እናቃተልን አዲስ አበባና እንዴት ነው አንተ ድሬዳዋ ልጅ ሆነ ምን ታቆ ነገር ባትሉኝ አዲስ አበባን የሚቀርባት የለም። በድሮም ባቡርም በምንም ከች ነው ምንለው። ስለዚህ ለማንኛውም አዲስ አበባ የኢትዮጵያኖች ነው የኢትዮጵያኖች በሙሉ ነው ሁላችንም እናቀዋለን ማለት ነው። ስለዚህ አንድ ሙዚቃ እስቲ የዳኘን ዋለ አዲስ አበባ ሚሎን ተኮስ ኮስ ባረገ ሰሞን ብዙ ነገሮች የተፈጠሩበት አዝማሚያ ነው ያለው። ስለዚህ ወደዛ ሙዚቃ ወስዳችሁና እንመለሳለን። እንሆ

0: አድማጮቻችን ዳኛዋልን በጣም እናመሰግናለን። እንደምታውቁት እንግዲህ በአገራችን ያለው ሁኔታ እያንዳንዱ ኢትዮጵያዊ ኤርትራዊ በየቀኑ ቤት ወደ ቤት ሰው እየደወለም ሆነ በምንም በሶሻል ሚዲያም በተለያየ መንገድ ያለውን የአገሩን ሁኔታ እማይጠይቃለልን ማልችልም ሁላችንም እንከታተላለን። ነገር ግን ይሄ ደግሞ የኔ የሚሰማኝን ስሜት በዚህ በሬዲዮ ለመግለጽ ወዳለሁ ማለት ነው። ኢትዮጵያ ስናየው በጦርነት በስደት እርስ በርስ በመዋጋት ቤት ንብረት በማውደም ምን በብዙ ነገሮች ለ8 ዓመቱ ነው እንግዲህ አብይ ከወጣ በጣም በስቃይ ሰዎች የተዘቀዘቁበት ዘቅዝቆ የተገረፉበት የተገደሉበት የእናት ወድ በጩቤ ተቀዶ ልጁን አሳቅፈው የሞቱበት ብዙ አሰቃቂ ይሆንለም የሴት ልጅ ቆዳን የቆረጡ ጡት ራሱ የቆረጡ ናቸው። ባብሳት በድሮ በሚሊክ ተቆረጠ ብሎ የሚያወሩት ውሸት ትርክቱ ቀርተው በቅርቡ ባንዲት ወጣት ፋኖ ላይ ቆዳ ላይ ታቱ ፋኖ ምላ ስላለ ቆዳን የቆረጡ ጨካኝ ህዝብ የተፈጠረበት ነው ትውልድ ማለት ነው። ነገር ግን ኢትዮጵያኖችን በሙሉ ይሄ አይወክልም፣ የማንኛውንም ዘር አይወክልም። ኢትዮጵያኖች አክባሪዎች፣ ሃይማኖተኞች፣ ሌላው አዲስ ለመጣ እንግዳ ተቀባይ ማን ምንድነው ዘር ምንድነው ሃይማኖት ብሎ የማያቅ አገር ነበር። ከዚህ ፊት ምናቀው ሁላችንም በነድሜም ከነፊት ያሉት አሁንም ያላችሁት በቅርቡ ማለት ነው። ነገር ግን ከጥንት ከ30 አመት በፊት የተጠነሰሰው ጥንስስ አሁን እየፈላ ነው ያለው። በዘር በክልል በስግብግብነት ምክንያት ሰዎች እኔ ከሞት ሰርዶ አይብቀል የሚል የአብይ አይነት ሰዎች ሳናቅ በድንገት ብቅ እያሉ የኢትዮጵያን ህዝብ ያመሱበት ዘመን ነው። የለቅሶ ዘመን ነው። የሀዘን ዘመን ነው። የችግር ዘመን ነው። አዲስ አበባን በተለያየ መብራትና አስፋልት ሲያብረቀርቁ እዛ ላይ የነበሩት አትሊስት ከበልተው ጋደም ብለው ልጆቻቸውን ትምህርት ቤት ልከው ወይንም ቡናቸውን እየጠጡ ቢቸገሩ የሚኖሩበት ሰዎችን ገፍቶ አባሮ ጫካ ወርውሮ እናት ልጇን ጅብ ከጇ ላይ እስከሚጥል ድረስ ሰምታችኋል ሁላችሁም እስከሚበላ ድረስ ያረገ የጭካኔ መንፈስ የሞላበት 8 ዓመት ነው። የአዲስ አበባ ከተማን ለማዋብ ለራስ ሳይሆን ሌሎች ለአረብ የአረብ ቅጥረኛ በመሆን የአረብ ተላላኪ በመሆን አስውበው እቻትና አዲስ አበባ ብለው መተው እንዲዝናኑበት የሚያደርግ እንጂ እውነተኛ የኢትዮጵያን ህይወት ወይንም የሚቀይር አላየንም። በ8 ዓመት ውስጥ የቱ ኢንዱስትሪ ነው የተከፈተው? የቱን እርሻ መሳሪያ መጥቶ ህዝቡ እንደ ልቡ እየበላ የጠጣው? ዶክተሮቻችን ደሞዝ ተጨምሮላቸው ደስ ብሏቸው ተመችቷቸው በሽተኞች ያከሙበት፣ አስተማሪዎችም ያላቸውን እውቀት ለአስተማሪዎች የሰጡበት ጊዜ ነው ወይ? የተቸገሩ ከምግብ የተረፈ ከሬስቶራንት እየወሰዱ ማታ አስተማሪው ለቤተሰቡ የሚያበላቶ እየወሰደ ሲያበላ ያም እንዳይሰጥ የተከለከለ ከጭካኔ ጥግ ሬስቶራንቶች እንዳይሸጡ ለምስኪኑ ሰርቫይቭ እንኳን እንዳደረጉ የተረገበ ዘመን ነው። ስንቱን ልጥቀሰው? በአሁን ሰዓት በኢትዮጵያ ውስጥ ሰው ከመሆን አልፎ ወደ አውሬነት እየተቀየረ ነው። በአዲስ አበባ ከተማ ወይ በሌሎቹ እየታገቱ ይሄን አምጣ በመንገድ ላይ በአዲስ አበባ ከተማ አንድን መኪና ለመውሰድ ብለው ሹፌሩን ወይንም ባለቤቱን ገሎ ቱቦ ከተው የሚወስዱበት ዘመን፣ ከቤት መውጣት ስናውቅ መመለሳችን እርግጠኛ ያልሆነበት ዘመን ነው። ይሄ 8 ዓመት በተለይ በዚህ በኦሮሚያ በትግራይ በአማራ ክልል ያለው ወጣትና እናት አባት ያለቁበት፣ እናት የምታነባበት አባት የሚያለቅስበት፣ ወጣት በመድፍም በጥይትም በቦምብም እግሩ ተቆርጦ ቁጭ ብሎ ወይ አካለ ስንኩል ሆኖ ምንም ሳገኝ ሞቱን የሚመኝ ካለቁት ውጭ ማለት ነው። ይህ 8 ዓመት አረ ለመሆኑ መቼ ነው የሚቆመው? ይህ የሁሉም ቤት ያንኳኳ ነው። ባለፈው በትግራይ በኩል የነበረውን ጦርነት አብይን በመደገፍ የተነሳው ሁሉ ዛሬ በራሱ ደርሷል። በትግራይ ቲፒኤልኤፍን ለማብደም ሌሎችን አስተባብሮ እነኛም ደግሞ ወታደርን ጨፈጨፉ ተብሎ ምክንያት አዘጋጅተው የተደረገበትን ሁኔታ አይተናል። ግን ነገሩ ሌላ ነው። ያ ጦርነት አበቃ ሲባል ወደ አማራው ዞሮ የታጠቆና አስታጥቆ ሽርትሩን ትጥቁን አስፈትቼ ገርፈዋለሁ ብሎ ለመጨፍጨፍ እንደገና ሲነሳ ፋኖ የሚል የጀግኖች ጀግና ጣላንን ያንበረከከ ከጥንት የመጣው ወኔ ተቀስቅሶ ዛሬ ሱሪ ከመፍታት ማስፈታት ደርሶ ራሱን ያስተዳድርበት ጥግ የደረሰበት ጊዜ ኢትዮጵያዊነትን አረንጓዴ ቢጫ ቀይን የሚያወለበል በዛ ክፍል የነበረው ዛሬ ግን ምን ሆነ? ኢትዮጵያዊነት አማራነትን በማለት የተነሳበት ከመሞት ከመጥፋት ህልውና ትግል የተጀመረበትና ዛሬ ከምንም በላይ ከፍ ብሎ እየተከላከለ እናቱን እህቱን አባቱን ንብረቱን እርሻውን በቃ ከለመሞት ተከላክሎ በዛች በሶስት አመት ነው በአራት አመት እዚህ ደረጃ ፋኖ የደረሰበት ሁላችን ነው የምናውቀው። ወደ ትግራይ ስንሄድ ደግሞ እንደምታውቁት የትግራይ ወጣቶች ያለቁበት ሌላውም አካል ኑሮ በጣም አስቀያሚ የሆነው የማናውቀው የምታውቁት ሌሎች የሚናገሩትን ሳንሰማ የትግራይ ህዝብ በኢህአደግ ጊዜም እንደዚሁ እንደ ማንኛውም ኢትዮጵያዊ ተቸግሮ የኖረ መሆኑ ሁላችሁ ማወቅ አለባቸው። ጥቂቶች ግን አሁንም ያሉት በተለይ አብይ አሁን በአይን ያወጣ ነው። የአይን ያወጣ ብልጽግና ራሱን ሊያበለጽግ የተነሳ ነው። ሃይማኖት አያቅ ምን አያቅ፣ ግን ዘር ባዘር የማጣላትና የማደባደብ ሁኔታ ነው ያለው የሆነበት ነው። አዲስ አበባ ኡኡ እየተባለ ቤቶች እየፈረሱ አባወራዎች ራሳቸውን እያነቁ ልጆች ቤተሰቤን ባለቤት የልጅን እጅ ከምል ለጅብ ከማስበላ አይና እኔ እያሉ እየታነቁ የሞት አሁንም በጣም የሚገርማችሁ ነገር ብዙ ብዙ ታሪክ አለው። በተለይ ይሄ ቤቱ ጉዳይ አስፈርሰው ሌላ ቦታ ሰጥተው እንደገና የሚያስፈሩ ሶስተኛ ድረስ የሚያስፈርሱ የግፍግፍ ምንም ጭካኔ ምንም የለበት በላይ ብቻ ማፍረስ ነው። ሰውነት የሌለው መንግስት መሆኑ ነው። ይህ በጣም አስቀያሚ በዓለም ደረጃ የሚወገዝና የእውነት ነው ምላቸው የሰውን ለማጥፋት የተነሳ ነው። ወቅት ትልቅ አውሬ ነው ብዬ ነው የምቀመጠው። እና እንደዚህ አይነቱ ነ 8 ዓመት ብዙ ነገሮችን አይተናል። ብዙ ነገሮች ንብረት ጠፍቷል፣ ሰው ጠፍቷል። በአማራውም በኦሮሚያም ክልል በአሁን ሰዓት የምትው ብዙዎች አንዳንድ ጊዜ የተሳሳተ ነገር አለ። ኦሮሞ ጠቅላላ የኦሮሞ ህዝብ ከኢትዮጵያ ህዝብ የሚለይበት የለም። የትግራይ ህዝብ ከኢትዮጵያ የአማራ ህዝብ የጉራጌው የወላይታም ሁሉም የሚኖር ነው አይደለም? ከዚህ ፊት የምናውቀው በባስ በእግር በፈረስ ማንም ሰው ተነስቶ ወደ ጅማ ከዛ ከድሬዳዋ እኔ ከድሬዳዋ ጅማ ድረስ አዋሳ ድረስ ነበር እንግዲህ ፋሚሊ ያለን። ያ ሁሉ ስናይ ምንድን ነው አዲስ አበባን አቋር ስንሄድ እንዲህ መንገድ እንዲህ አለ እንዴ? የትን ቦታ ሄደን በልቶ ትንሽ የኪሳብ ላኪ ነው የሚፈራው የነበረው መሰለኝ። እንደዛ ነው፣ ሌላ ምንም የለም። አሁን ግን በጣም አጠራጣሪ ነው። እንኳን እንደዚህ ከክፍለ ሀገር ክፍለ ሀገር ከቦታ ቦታ መነቃነቅ፣ እዛ ያለንበት ቦታ ጠዋት ስትነሱ የምትዳብሱ ሰዎች ሳትኖሩ አትቀሩም አይደለም እንዴ? ይህ ሰቆቃ አስቀያሚ ኑሮ ነው በማንኛውም ዓለም ላይ ያልተደረገ። ይህ ግፍ አገርሽቶ በትግራይም በኦሮሞም በአማራውም ክልል በፋኖም ትግሉ ይቀጥላል። አሁን አብይ የመጨረሻ ጣር ጮኸለን ነው ሆኖ ሁሉም ተግባብቶ በአሁን ሰዓት ጥምረት አድርገዋል። አፋሩ ሶማሌው ጥምረት አርገው ይህ መንግስት ደውላችን ማይበጅም በጋራ ጥረን በጋራ ገመንግስቱን ወደፊት ምራትን ኢትዮጵያን እንመርስት ብለው ግንባር ፈጠሩ። ጥሩ ነው አይደለም እንዴ? በመሃል ያለው ግርግዳ መፍረሱ አትሊስት አንዶነን እንሆነና ጦርነቱ መቆም እርስ በርስ አለመጋደሉ ትልቅ ነገር ነው። ትግራይ ከአማራ አማራ ከኦሮሞ እንደዚህ ያሉ ከማለት በዛ ሁሉም ብራሱን ታጥቆ ነፃ ለማውጣት የሚታገል በጋራ ሆኖ ሌላ ቀሪውን አገርን አስከብራል ሌላውን ቀሪውን በውይይት እንፈታለን ብሎ ማለቱ ትልቅ ነገር። ጦርነት በርስ በርስ የሚለው ቆሞ ዛሬ ፊታቸውን ወደ አቢ የመዞሩበት ሁኔታ ነው። አብዙዎች ይፈክራሉ። በጣም የሚያስቅ ነገር ቢኖር ምንም አይበግረንም የፈለገው አይደለም። የኦሮሞ ህዝብ በጠቅላላ እንደተነሳ ነው እናቀው ወደ ኋላ መጣበታለሁ። እና ኢትዮጵያኖች ነን አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ አፋር፣ ኢሳ አንድ ላይ ምንኖር ነን። ሁሉ ነገራችን ሼር አድርገን ነው ምንኖር አለም እንዴ? ከዚህኛው ጠፍ ሲሄድ ከዚህኛው ማር ከዚህ ማሽላው ብዙ ብዙ ነገር ምስኪኑን ገበሬ ነን እስቲ ሌላው ይቀር እስቲ ወደዛ ግቡና ይሄን ሁኔታ እንኳን የሚያቅ ነገር የለም አለም እንዴ? እንዴ አይነት ውስጥ ሆነን ጥቂት ሰዎች አብይና ያቢ አብይ የራሱ የኦሮሞ እንደ ሸኔ አድርጎ ያስቀመጣቸዋል በየቦታው አሁን የሚገሉት አማራውን ለማጣላት የሚያደርጓለ እንደዛ ነው። ነገር ግን ሁሉ ነገር ተቀይሮ ዛሬ ህብረት አድርገው አብይ ሱሪ አስፈታለው ቀበቶ አስፈታለው ብለ ያለው አልቻለም። እየተጠቃ በአሁን ሰዓት በየቦታው በተለይ በፋኖ በየዙራው ያዘ ነው። አፋርም በሶስት ወረዳ እየገፋ ነው። ሌሎችም እንደዚሁ አሁን በትግራይ ውስጥ ያለውን ችግር ታውቃላችሁ። አሁን ጦርነት ጀምሯል ያለውን ስለተቀለበሰበት በድሮን ነው መመታ ሰማያዊ እኛ ነው ብሎ ሲያሽቃብጡ የነበሩት በሰማይ ላይ ዛሬ ግን እንደነሱ ህዝብ ላይ ስለ ድሮን በአዲስ አበባና በሌሎች ሀገር ሁላችሁ ሰምታችኋል። ይህም ብል ብደጋግም እንግዲህ ለቀባሪው አረዱት ነው የሚባለው። እንደዛ ነው ሰማያዊ የኛ ነው ድሮን አለን ምን አለን። አረብ ኢሚሬት ቅጥረኛ ነው አብይ ታውቃላችኋለ። የሱዳንን ተቃዋሚ ፓርቲ በሀገራችን እያሰለጠነ እነሱም አሁን ኢትዮጵያን እየወጉ ነው አሁን በአሁን ሰዓት። እና ድሮን አለን ብሎ ከዛ የዛሬ 8 ዓመት የምታዩት አብይ ፊትና አሁን እንኳን አነጋገሩና ፊቱ ተቀይሯል። በጣም እኮ የሚገርም ነው። እንዲህ አንዳንድ ጊዜ ትዝ ይላችኋል ያኔ ትልቅ ሰላማዊ ሰልፍ ሆኖ ቦምብ ተወርሎበት ሰዎች ራሳቸውን መስዋዕት አድርገው ያዳኑትን እና ያኔ የሚነገረውና ቤተ መንግስት ውስጥ አስሮት የነበረበት ኢህአደግ በዛን ጊዜ የነበረ ሴኩሪቲዎች አስቀምጦት ድምፁ ጠፍቶ ጸጥ ብሎ አንገቱን ኩሽሽ ብሎ እና አሁን ያለውን ሁኔታ ተመልካቱ እስቲ። በሀገራችን ብቻ መሰላችሁ በዙሪያችን በሶማሌ በሱዳን በኤርትራ እነኛ ሀገሮች ላይ እንኳን ያለውን የውጭ ዲፕሎማሲ አፈር አብልቶ ዛሬ በካይሮ ውስጥ እነኛ ተሰብስቦ ቁጭ ብሏል። ውሳኔ ለመስጠት በቀይ ባህር በኩልና በዚህ በምኑ ያለውን ሁኔታ ለመቆጣጠር ከዚህ እንኳን ርቋል። በዓለም በጎረቤት እንኳን የተጠላ ነው እንዳ ያለውን ሰማዩ ነው ያለውን በሰሞኑ ታያላችሁ። ታርጌት የሚመቱ ቀን በሰው ላይ እንዳይደርስ እንዳይሸበራገው ማታ ማታ እየሄዱ ቁጭ ቁጭ ቁጭ ያረጉበት በጣም የሚያስደነግጠው ደብረ ዘይት በኢትዮጵያ ታሪክ ውስጥ ደብረ ዘይት ውስጥ እኔ እንጃ እርስ በራሳቱ ጋለው አላቅም በሰው ተጣልቶ አላቅም እንጂ በታሪክ የአየር ኃይልና የደብረ ዘይት በጠላት ቀርቶ እንዲሁ በአንዳንድ ነገር እንኳን ምንም ጭምጭምታ ምንም የማይደብ አካባቢው ጭራሽ የሚያስፈራ ነገር ሆኖ እያለ እንደዛ ለማመገር ጀርናሉ እዚያ ቤቱ ላይ ሄደው በሌሊት የደብረ ዘይት ከአንድ ሁለት ሶስት ጊዜ ተመታ በድሮን። ድሮን በእጃችን ነን ሁሉ በእጃችን ምንም ችግር የለም ያለው ከዛም ባሻገር አዲስ አበባ ታርጌትስ ይሄ መሳሪያ ያለበትን ቦታ በማለት እንዲሁም ደግሞ በሰመራ ሄዶ ታርጌት መጥቶ ሰው ንጹሃን እንኳን እንዳው በዛ አካባቢ ካሉንም ፐርፐዝሊ ታርጌት እየነጠለ የሚመታ ነው። የአቢይ ድሮን ግን ገበሬውን፣ ከተማውን፣ ቤተክርስቲያኑን፣ መስጊዱን፣ እናት አባት የሚገርም ሁኔታ ነው። በዛ የሚጨፈጭፍ ነው። በአሁን ሰዓት ግን አቢይ በአሁን ሰዓት አቢይ ከውስጥ ከትግራይ ከአማራም ከኦሮሞ ከሌሎቹ ጋር እኔ ይዋጋለሁ። የገዛ ሰው በጣም ይገርም ነው። የገዛ ወገኑን የጦር ኃይል አሰልፎ የሚወጋ ምንድን ነው? ችግር ካለ በድርድር ድርድር ማለት ምንድን ነው? መስማማት። አቢይ ኬት እንደመጣ ራሱን መገመት መገምገም ያስፈልጋል። ምክንያቱም ከዚህ በፊት ያሉትንም መሪዎች በኢትዮጵያም ሆነ በዓለም ላይ ቋሚ አይደለም። እንዳው ቢያጣ ባይጣ እንኳን አርጅቶ ሊሞት ይችላል ወይ ወደዛ እንዲህ አንገቱን ይዞ የሚያወጣት ይኖራል የገዛው ግሩፕ ውስጥ። ነገር ግን የሰው ልጅ ደም እንደ ጎርፍ አካሂዶ በሰላም መቀመጥ የሚችል ይመስላችኋል? አሁን የሚናገረው የሚቅበዘበዘው የሰው ደም ነው። እስኮ ለማ መገርሳም እኮ ይኸው ብዙዎች አብሮት የነበሩት ጥሎት ወጥቷል። እስቲ እውነት ኦሮሞን ይወክላል አቢይ? እስቲ ንገር ነው። ምክንያት ብዙ ምክንያቶች አሉ። ለማ መገርሳ ያወጡበት ሌሎችም እነ ጀዋርም አሁን ጀዋር ወደሱ እየተመለሰ ነው የሚል ወሬ አለ። እስቲ ወደፊት እናጠራለን። እነሱም የእሱን ሁኔታ ተው ብለው ተመልሰው ወጥተው መጽሐፍ እያሳተው በየአሜሪካ ነው በየምና የሚዞሩት አሉ። እነሱ እንኳን አልተመቻቸው። ግን በአሁን ሰዓት በኢትዮጵያ ውስጥ ያለው ሰላም በጣም አስጊና አስፈሪ። እግዚአብሔር ወደ ሰላም መልሶ ሁሉን በሰላም በጠረጴዛ ዙሪያ የሚወስድበት መንገድ። ነገር ግን አቢይ ለሰላም በሩ ዝግ ነው፣ አፉ እንጂ ዝግ ነው። አቢይ የተናገሩን አንድ ነገር አይፈጽምም ፍጹም። ዛሬ በትግራይ የሚደረገው ሙሉ ጦሩን ይዞ ወደ መቀሌ ገብቷል እያሉ የእሱ ሚዲያ እንትኖች ይናገራሉ። ነገር ግን መቀሌን በአንድ በኩል መክፈት ሌሎች ሲናገሩ በተለይ በዚህ በጦር ሙያ ላይ ያላቸው ሰተት ብሎ ገብቶ እንዴት ነው የሚወጣው? ዙሪያን ራይሽን ምን አይገኝም። ከዚህ ፊትም እንደዚህ ሆኖ ነው ገብቶ ወዲያውኑ ያለውን ታንኩን ከዚህ ሊወጋበት ይመለው ታንኩን ሰጥቶ ይወጣው እና እዚህ ደብረ ብርሃን ደርሰው እንደተመለሱ ታውቃላችሁ አይደለም እንዴ? ሁላችንም እናቅ ነው ስንት መስዋዕትነት አባትና ልጅ የሞተበት። በእውነት ነው የምለው ይህ ነገር የማይሆን ነው። እና ሰባቱ ጥምረቶች እሱ የሚፈነድቀው መቀሌ ገብቷል። እነ የእነሱ ወገን የነበሩት አማራውንም የኢትዮጵያን ሕዝብ ሲያስደበድቡ ሲያስገድሉ የነበሩትም አሁን ከአቢይ ጎን ሆነው አብረው የገዛ ወገኖቻቸውን እየተዋጉ ነው። በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እና በአሁኑ ሰዓት አቢይ ከውስጥም ሆነ ከውጪ በሶማሌ፣ በሱዳን፣ ኤርትራና ግብጽ አንድ ሆነው ውይይት አላቸው ዛሬ በካይሮ። አቢይ አልተደገም አልተጋበዘም። የውጭና የውስጡ ያለው ማን ነው? አረብ ኢሚሬት ድሮን ገንዘብ እየሰጠ ከዛ ከሱዳኑ ተቃዋሚ ፓርቲ ጋር እያገዘው እንዲኖር ያደረገ ነው። አቢይ ለኢትዮጵያ ሕዝብ ሳይሆን የሚሰማው የአረብን በተለይ የአረብችን የአረብን ተላላኪ ከመሆን ውጪ ለኢትዮጵያ የቆሙ እስቲ ንገሩኝ። ድንበር ከሆነ ሱዳን ድንበር እኮ ይዛለች ለመጀመሪያ ጊዜ በማንኛውም ታሪክ ኢትዮጵያ ድንበር ተይዞ ያውቃል? አያውቅም። ግን የሚያሳዝነው እያገተ የሚወስዳቸው በዱላ በአዲስ አበባ ከተማ በሌላ እያሯሯጠ የሚወስዳቸው ህፃን ወጣቶች እያማገደ እጃቸውን ለመስጠት እንኳን እድል ካላገኙ ተኩስ ጦርነት ክፉ ነው። ቀርሞ ብቻቸው ማውጣቸውም እንዴት እንደሆነ እንጃ እኔ ጦርነት አላቀም ግን ያን እድል ሳያገኙ የሞቱት የሚያሳዝነው እጃቸውን እየሰጡ በጥሩ ሁኔታ እንደስም በልቱን በልተው አብረው አስቀምጧቸዋል። እንደላው ይሄ ለረሽነ ግደል የለም ኢትዮጵያዊ ናቸው ያ የታወቀ ነው። እና በአሁን ሰዓት ጥምሩ በአፋርም በሌላም ቦታ በድሮን እየታገዘ ነገ ምን እንደሚመጣ አናቅም። የሚቀጥሉ 5 ቀናት ውስጥ ምን እንደሚፈጠር አናቅም። ወይ ሰላም ይፈጠራል ወይ ይበለጠ ይመጣል። ፋኖም በየቦታው በጎንደር በጎጃም በሸዋም እየማረከ ቦታ እያስለቀቅ ወደፊት እየገፋ እየመጣ ነው። ስለዚህም ይህኛ በአሁን ሰዓት ማየው የአብይ መንግስት እያበቃለት መሆኑ ነው። ለምሳሌ በእሬቻ ዛሬ በእሬቻ ውስጥ በአብይና በሽመለስ አብዲሳ ላይ ተቃውሞ እየተደረገ ነው ያለው። እኛ አማራ እንወዳለን ትግሬ እንወዳለን እኛ አንድነን ኢትዮጵያዊነን በሚል መልኩ በዚህ በእሬቻ ላይ ያልተጠበቀ ነገሮች መጥቷል። እና ሌላም ቦታ እንደዚህ ነው። ነገር ግን ይህ ወጣት አሁንም እየታገለ ነው። ቄሮ ተነስተዋል። በአሁን ሰዓት ቄሮ በዛን ጊዜ የነበረው ከአማራው ጋር ከምን ጋር እየታገለ የነበረው አሁንም ተነስተዋል። ቄሮም ሌሎችም የአብይን እድሜ ማሳጠር ኢትዮጵያን ማዳን በሚል መልኩ ነው። አንዳንዶቹ እባካቸው አብይን አድኖ ብለው እነኝ የታወቁ አክተሮች የሚያለቅሱትን ተዋቸው። እርግጠኝነት የሚያስፈልገው ምንድን ነው? በኢትዮጵያዊነት ቆሞ ሁሉም በሰላም ህብረቱ ያው ጦርነት ስለሆነ እንጂ በሰላም ቢሆን ጥሩ ነው አይደለም? ጦርነት ደግፋላቸው አንድ ክፍ ግን የግድ ሲመጣ ሰርቫይቭ እንደ ያለ ጦርነት ቋብ ያቅም እሾክም በሾክ ነው አይደለም እንዴ? ስለዚህ ይህ ነገር እየተካሄደ ነው አሉ ወገኖቼ። ሁላችሁም ታቁታላችሁ። ነገር ግን ዋናው የሚያስፈልገን በአሁን ሰዓት ያብየ ሰማዩ ምን የምድሩ እየጠበበበት ነው ያለው። በተንደርድሮ ሄዶ መቀሌ ለመግባት ነው ገብቷል። ግን መውጫውን አልገባም ግን ዙሪያውን ቢኖርም ከዛ በኋላ መውጫው በጣም ይጠበበታል። የሚያሳዝነን የሚያልቁ ሰዎች ናቸው አለም እንደ ሁላችንም መተው ነው። ብዙዎች አሁን ጦርነት ለምን ያስፈልጋል የሚያልቅ ነው ብላችሁ አሁን ትምጮዋሉ። ባለፈው በለው በቃ እያሉ የሚናገሩም አሉ። ግን በሰሜኑ በመስራቅ በደቡብ በምዕራብ ምንም አይነት በኢትዮጵያ ውስጥ የሰው ልጅ ሰላም ሆኖ የሚያርሶ አርሶ ትምህርት ቤት የሚሄደው ትምህርት ቤት ነው ስራ የሚሰራውን ሰርቶ ጥምቀትን አመት ባለን በጋራ አክብሮ ወዴት ትሄዳለ ይሄ ድንበር ነው ሳሉ ኢትዮጵያ ውስጥ እንደልቡ ተመላልሶ ከኢትዮጵያ ሲወጣ ነው ፓስፖርት የሚያስፈልጋል እንዴ? እጎ የሚኖረውን ዘመን ያምጣልን ብለን የምንጸልይበትና ወደ እግዚአብሔር የምንጮህበት ዘመን ነው። ሌሎቻችን ደግሞ እንደዚሁም ደግሞ ያለውን እውነታ ከመናገርና ከመደገፍ ወደ ኋላ አለማለት። ምክንያቱም ነግበኔ ነው ሁላችንም እናቆ ነው። ሌላው አብይን ተሸከሙ የሚዞሩ ካሉ በጣም እናስናለን። መጥፎ ምርጫ ነው። አንድ ሰው የራሱ ምርጫ ይኖራል ችግር የለውም። ግን የሰው ደም የሚያፈስን ተወታደር ነው ሆን አካለ ስንኩላ ነው። በፋኖም አለ በሌሎችም አለ እኮ። ይህ ሁሉ ለምን ይሆናል? ዋናው ጠንሳሹና ኢምቢባይ በቃ ያለ ጦርነት መፍትሄ ማያቅ። እኔ እኮ ድሮ ሰምቼ ነበር ወታደር የሚመራው ለመንግስቱ ኃይለ ማርያም አሉ በቃ ኪትኪቱ ነው በሳንጃ ያለ ሚል ፎክር እንጂ ድርድር ነገር የለም መሳሪያ ብቻ። አሁንም ይሄ ወታደር ነበር አለ ሻለቃ ነው 10 አለቃ እና ዶክተር እንኳን አይደለም የታወቀን ሁላችንም እናቆ ነው። በጦርነት ብቻ የሚያረግን የሚያሳዝነው ከየት መጣ ከየት ህዝብ እንደመረጠው ወይንም ሌሎች አሳልፈው ይስጣታል። አብይ በቃ ይመራል እግዚአብሔርን ፈሪ ነው ብሎ የሚናገሩም ነበሩ። ግን ይህ አልሆነም። ስለዚህ ሁላችንም በጸሎት ማገዝ ነው። ኢትዮጵያን ለዘላለም ትኑር። ሁላችንም በተለይ በቫንኩቨር የምንኖር ሁላችንም በሰላም በፍቅር በአንድነት ሁሉም በየፊናው እየሄደ እርስ በርስ መጠላላት ሳይ አይኖርም የለም። እንዳው ፍለፊት ሆኖ አብሮ የምንኖር ብዙን ጊዜ እዚህ ዘፋኞችም አመጥቻለሁ አንድ ሁለት ጊዜ ሌሎችም አመጥተዋል። ማንም አንተ ማነ በጠቅላላ ኤርትራ ወንድሞችና ኢትዮጵያኖች አንድ ላይ በቃ ዘፋኝ መጥቶ አብሮ ይደሰታል አመት ባለም ነበር። እና ይሄ መሆን አለበት። ይሄ ብቻ ነው የሚያዋጣን። ሰላም ነው የሚያዋጣው። ሰላም ነው የሚያዋጣው። ስለዚህ አድማጮቻ የኔ ሐሳብ ነው ይሄ። ሁላችሁም የራሳችሁን ሐሳብ በትናገሩ ደግፋችኋለሁ። ገብታችሁ ደግሞ የራሳችሁን ሐሳብ መስጠት እኔም ሐሳብ አለኝ ብላችሁ ከኔ በተቃራኒ የምትናገሩ ካለ መድረኩ ክፍት ነው። ማንንም ይሁን ማንንም መጥቶ የመናገር መብት አለው። ግን በግለሰብ በተለይ በኮሚኒቲያችን ውስጥ ግለሰብን ስም እየጠሩ ግለሰቦችን የማኳሰስ ይሄን ማለት አይፈቀድም። ምክንያቱም ህይወት ነው። በዚህ በኮሚኒቲያችን ውስጥ በጠቅላላ እንጀራን ከሆነ ይጋል እንጂ አንድ ግለሰብ እንደዚህ አድርጎ ሆነ እንደዚህ አይ ይሄ በዛ በፍርድ ቤትና ቀበሌም ካለ ቀበሌው ይጣጣው እንጂ ግለሰቦችን የመስደቢያና ግለሰቦችን የማንጓጠጫ ግለሰቦችን አውጥቶ የማንጠርጥሪያ ነገር በዚህ በከተማችን በኔ ሬዲዮ ማለት ነው አይሰራም። ሌሎች ጋር ይሄን ነገር የሚያደርጉ ካሉ ሄደው መሳተፍ ይችላሉ። ስለዚህ ከኔ ጋር ሁኑ። እንግዲህ አሁን የሚቀጥለው አፍሪካ ማማና አንዳንድ የኮሚኒቲያችን ኢንፎርሜሽን ዛሬም በአንድ ቤተክርስቲያን ሄጄ ነበረ። ስለዛ ቤተክርስቲያናችን ዜና አሰማችኋለሁ ጠቅላላ ሁኔታውን። ከዛ ፊት አንድ ሙዚቃ ጀባ ልበላችሁ። ከሙዚቃው በፊት ግን የዚህ ስቱዲዮ ማስታወቂያ አለ። እሱን አሰምቼ ወደ ሙዚቃው ሄድና ተመልሼ እመጣለሁ። የዛሬ አስተያየት ይሄ ነው። እናንተም ሐሳብ ካላችሁ ደውላችሁ 604-600-4657 ሐሳባችሁን ግለጹልኝ። ምንም ብትናገሩኝ ምንም እንትን አይለኝም። ስለዚህ እንሆ ወርቁ አያሌው ነኝ። ማስታወቂያ ከዛ ሙዚቃ።
1: If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sister Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sister Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.

አድማጮቻችን አሁን ጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምረናል።

0: አድማጮቻችን ማማ አፍሪካ ከ745 እስከ 8 ድረስ እናዘጋጀውናል። ከየትም ትንሽ አንድ 5 ደቂቃ ጨመር አድርገን እናረጋለን። ይሄ ደግሞ አፍሪካኖችን ሙዚቃ ኢትዮጵያኖች ነን። አፍሪካኖች ሙዚቃ ደግሞ ማቅረብ ግድ ነው ማለትም ፍላጎትም ሁሉም ነገር አለን። አፍሪካናን ስለዚህ ይሄ ነው። አሁን እንግዲህ በመቀጠል ካንድ ሁለት ማስተዋቀያ በኋላ Drum of Freedom በሚለው የአፍሪካ Power African Soul song እንጫወታለን። ከዛ በፊት ግን አንድ ሁለት ማስተዋቀያዎች አሉን። የዚህ ስቴሽን ማስተዋቀያዎች ሁልጊዜ ይኖሩናል። ያናሰማለው አፍሪካ ማማ ካንድ ሙዚቃ በኋላ እንጨርስና ወደ ማስተዋቀያችን በከተማችን ምን እንደተካሄደ አንዳንድ ነገሮችንና ዋናው የዘፈን ሙዚቃ ድርደራን ጀምራለን። ካማርኛ እስከ ሁሉም የተቻለንን ያህል ሙዚቃና ጫውታል ማለት ነው። ከኔ ጋር ሁኑ፣ ተመልሼ እመጣለሁ ከዚህ ከሁለት ማስተዋወቂያና አንድ የአፍሪካ ሙዚቃ በኋላ። ወደ
1: You're listening to CITR 101.9 broadcasting from UBC's Point Grey campus located on the traditional unceded Coast Salish territory of the Hunkaminam speaking Musqueam people.

አድማጮቻችን ተመልሼ መጥቻለሁ። አፍሪካ ማማ በየሳምንቱ ከ7:45 to 8 ድረስ የሚደረገውን ዝግጅት ጨርሰናል። አሁን ወደ ዋናችን የሚቀሩን አንድ ሁለት ፕሮግራም ነው። እሱም ደግሞ የማስተዋወቂያና በአካባቢያችን አንዳንድ ነገሮች የተካሄዱ ካሉ እነሱን ማስተዋወቅና ከዛ የመዝናኛ ፕሮግራማችን ይሆናል። እስከናንደር የተለያዩ ሙዚቃዎችን አቅርብላችኋለሁ። ምክንያቱም ይህ ሬዲዮ ኢንፎርሜሽን ኤንድ ኢንተርቴንመንት በማለት ነው የሚታወቀው። ሁሉም የራሱን አላማ አለው ማለት ነው። ስለዚህ በመጀመሪያ እንግዲህ በአሁን ሰዓት በየሲቲው ቦታ ብዙ ምርጫዎች እየተካሄዱ ነው። ብዙ ውድድሮች አሉ። በቫንኮርም፣ በበርነቢም፣ በኒውዌስትሚኒስተር በሞላው እየተካሄደ ነው። እና አሁን ሰዓት እንደምታውቁት በዚህ ከኛው አብራክ የወጣው በረከት ከበደ በኒውዌስትሚኒስተር ያው እየተወዳደረ ስላለ ሁላችን በተለይ ኒውዌስትሚኒስተር የምትኖሩ ከበረከት ከበደን በ17 ነው። አሁን ግን ምርጫው በየኦንላይን እየተደረገ ነው ማድረግ ትችላላችሁ። በዚህ በእኔ ባለሁበት ቫንኮቨር ከተማ ከዛሬ ከሶስት ጀምሮ እስከ ተወሰኑ ቀሪ ድረስ ኦንላይን በየቤታችሁ ይመጣል። የምትመርጡበት ካርድ ኦንላይን ማድረግ ትችላላችሁ። አለዛ ደግሞ በ17 እየሄዳችሁ በየቦታው መምረጥ ትችላላችሁ። ከበደ እንትን በረከት ከበደ የምናውቀው ነው። በጣም ለኮሚኒቲ ብዙ ነገር የሰራ ነው። ወደፊትም ይሰራል ብለን ገምታለን። እና በጣም ደስ የሚል ነው። ለመጪው ትውልድ አርያ የሚሆን ነው። እንደዚህ ምርጫ ላይ የሚሳተፉ በፖለቲካውም እንዲሁ በሌላ በብዙ ነገሮች አርያ የሚሰጥ ወንድማችን ነው። ምሳሌም ሊሆን ይችላል። ምክንያቱም ከሱ መስማት ትችላላችሁ። አንድ ጊዜ ፕሮግራሙን አሰማችኋለሁ፣ እንዴት እንደተነሳ። ባለፈው ፈንድሬዚንግ አድርገን ነበረ እና እዛ ላይ ለዚህ ለምን እንደተነሳ ምክንያቱም አንዳንድ ነገሮችን እንዴት አይስተካከልም ብሎ በተነሳ ቁጥር ለምን አንተሳ ፓርቲስፔት አታደርግም ብለውት አሁን በየቦታው የዩኒቨርስቲ ሜሩ ሌሎችም አብረውት እየደገፉት እየዞሩ ነው። ታዲያ እኛ ኢትዮጵያኖችስ ምን እያደረግ ነው? አፍሪካኖችንስ መቀስቀስ ያስፈልጋል። በተለይ ዩኒቨርስቲ ላይ ከበረከትን ቦታ አድርጉ፣ ሰዎችንም አናግሩ። ምን ያህል ለኮሚኒቲው ሁሉም ለእሱ ቢመረጥ ለኒው ሚኒስተር ጥሩ ጥቅም እንዳለው ባክግራውንድንም አጥንታችሁ እሱንም ደውላችሁ መጠየቅ ትችላላችሁ። ያለውን ችሎታ እውቀቱንም በጣም እኔ በጣም የምተማመንበት ነው፣ በራሴ ነው። ምክንያቱም ብዙ ቦታዎችን ብዙ የሚረዳ ነው ኢትዮጵያኖችን በዚህ በባሳ አካባቢ ብዙዎች የምታውቁት አለ የሚረዳ ወንድማችን ነው። እያንዳንዳችን መቆም አለብን። ምክንያቱም ዛሬ ለሱ ከተነሳ ሌላው ደግሞ እንዲሁ ይነሳል። መደጋገፍ አለብን። ሁላችንም ማንኛውም መደጋገፍ አለብን። ይሄ ነገር ስራ ነው፣ ኃላፊነት ነው እንጂ ወይ ቢዝነስ አይደለም። ስለዚህ እስቲ ፖለቲካ ናምስቲ ንግባ ሁላችንም በቃ ሄደን ከአንዳንዱ ጋር ከመጠጋት የራሳችን ጋር የራሳችን ቋንቋ የራሳችንን ባህል የሚያውቅ ልልም ደ ስናዝንም የሚያውቅ እኛ የእኛን ሀዘንና የነጮችን ሀዘን ብታ የተለየ ነው፣ ደስታውም እንደዛ ነው። ስለዚህ እንደዛ ይሻላል የሚለው በረከትን እንግዲህ በ17 ድረስ ሁላችሁም እንትላለን። አንድ ጊዜ ብቻ ነው መሰለኝ ያለኝ። ከዚህ የሚቀጥለው ቅዳሜ በተቻላችሁ መጠን አሁን ከአሁን ጀምሮ ፖስት አድርጉ ለኒው ሚኒስተር አካባቢ ላሉት፣ እንዲሁም በረከትን ፎቶ ልትሸር ልናደርግ ይችላል። እኔም ፖስት ማድረግ ጀምራለሁ። ሁላችሁም አድርገው በዩቲዩብ ቲክታክም በፈለጋችሁ እንድታደርጉ በዚህ አጋጣሚ በእኔም በኩል ጠይቃለሁኝ። ያው በእውነት ትልቅ ነገር ነው። ሌላ ደግሞ ዛሬ ግሸን ደብረ ክብረ ቅዱስ ማርያም ቤተ ክርስቲያን ያው ያ በየአመቱ የሚወጣ ነው። ግሸን ሄደን ነበረ፣ ተሄጄ ነበረ። በጣም በጣም በሚደንቅ ሁኔታ ፕሮግራሙ በጥሩ ሁኔታ ተላልፈዋል። ብዙ ሰዎች መጥተዋል። በተቻለ መጠን ሁሉን ነገር ብዙ ነገሮችን አድርገዋል። በጣም መስተንግዳቸው ይሄ ነው የሚባል ነገር የለም። ትምህርትም ሰበካም ለረጅም ጊዜ ለመጀመሪያ ጊዜ ነው ቅዳሴን ረጅም ጊዜ ቆሜ ያሳለፍኩት እና በተለይ አባታችን ሲናገሩ ይህ የማርያም እንትን ቅዳሴ ረዘም ይላል በሚል ነው። ወዳም በእውነት በጣም ጥሩ ሁኔታ ነው። ሁላችንም እንግዲህ ያው እኔ ብዙን ጊዜ እሁድ ሬዲዮ ስለምሰራ ከዚህ በፊት አሁን አስቀይሬው ነው ለዚሁም ፐርፐዝ። ምክንያቱም አንዳንድ ጊዜ ኮሚኒቲ ውስጥ እንጌጅ ማድረግ ያስፈልገናል።
በቤተ ክርስቲያኑም ሆነ በሌላው በኮሚኒቲው እስከ 7 ወፊት ያሉ ነገሮችን መሳተፍ ይችላሉ። ከስ እንግዲህ ቀዳሚው ለሁም ማስተጋነው እዛ ግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን ነበርኩኝ። በጣም እናመሰግናቸዋለን። በጣም ያሉት አባላቶች እየተሳተፉ ነው። እንዲሁም ደግሞ ከመዳናለም ወገኖች ከለፉት ትንሽ ግጭት የነበረው ታርቆ ገብቷል። በጣም ደስ የሚል ነው እና ብዙዎች ሁለሰው ሁሉም ጋር ሰላም ቢሆንና ፍቅር ቢሆን እንመርጣለን እና በሄ በአንድነት ይቀጥል ብለን እንላለን። ወርቋያለሁ ነኝ እንግዲህ ለዛሬ ያለን ይሄ ነው። ሌሎቻችሁ ካላችሁ 604-600-4657 ድረስ ደውሉ። አዲስ ነገር ካለ ምን እንዳለ ደውላችሁ ነገር ሌሎቻችሁ ያው ዘፈን ምርጫ ይመረጣችሁ አላችሁ ይቀጥላል ማለት ነው። ከኒጋን ሁሩ ወርቁ አያለሁ ነኝ ከዚህ ከሲአይቲአር ዋናዋም ከኔ ጋር ሁኑ ያልኩኝ። አሁን ወደ አንድ ሙዚቃ ወስዳችኋለሁ። እሱም እንግዲህ እስቲ የዛሬው ሙዚቃ ደግሞ በጉራግኛ እንጀምር እላለሁኝ። ከዚህ በኋላ ሙዚቃ ነው። ቴክስት ካረጋችሁልኝ በቃም ጥሩ ነው። የምትፈልጉትን ሙዚቃ ለማን እንደምትመርጡ ከእናንተ ጋር ነኝ። እስከ 9 ድረስ ከኔ ጋር ሁኑ። የተለያዩ ሙዚቃዎችን ጉራግኛውን፣ አማርኛ እስክስታም፣ ትግርኛውም፣ ኦሮምኛውንም ጀባላችኋለሁ። ዝግጁ ናችሁ? እነ ሙዚቃ

አርማጆቻችን እንግዲህ አሁን የሰማችሁት ሙዚቃ በጣም ደስ የሚል ነው። ቀደም ሲል የተጫወተችው ጉራግኛ ሙዚቃ ነው። እሱም ደግሞ ግራማይሌ የሚለው ደግሞ በዚህ በትግርኛ ጨዋታ ነው። አሁን ደግሞ የሚቀጥለው በጉራግኛ ብላ የተጫወተችው ዳና ነች። እንዲሁም ደግሞ ገብረህይወት ደግሞ እንዲህ በግራማይሌ ብሎ ተጫውቷል። አሁን ደግሞ ሹክሪን አቀርብላችኋለሁ። የመዝናኛ ፕሮግራማችን ይቀጥላል። የተለያዩ ሙዚቃዎችን ዘመናዊም ከኤአይም የተደረጉት ሙዚቃዎች ጨምር ጨምር እያልኩኝ በመሀል በመሀል አጫውታች በመሀል እየመጣሁኝ እንዴት ናችሁ? እንዴት ነው ሙዚቃው? ተስማምታችኋል እላለሁኝ። ሌሎቻችሁ ደውላችሁ ያናገራችሁኝ አለ። በተለይ ቀደም ብላችሁ ያወራችሁልኝ በተለይ በቤተ ክርስቲያን ውስጥ ጉዳይ በእኔ በኩል ምንም የማነሳው ነገር ምንም ነገር አይኖርም። ከሄዷችሁ ቤተ ክርስቲያኖቹን በምትቀሩበት ቦታ ሄዳችሁ ከእነሱ ጋር በብዙ ነገሮች ካሉ ችግሮችም ሆነ ጥሩነቱን አባል ለመሆንም ሄዳችሁ እነሱን አናግሩ። በእኔ በኩል በዚህ በሚዲያ በአሁኑ ሰዓት ስለ ቤተ ክርስቲያን የማነሳበት ጉዳይ የለም። በጣም ይቅርታ እየጠየቅኩኝ አሁን ወደ ሹክሪያ ጀማል አንድ ሙዚቃ ጀበላችኋለሁ። ከዛ ፊት ግን ማስታወቂያ የዚህ ስቱዲዮ ማስታወቂያዎችን አስታውቃለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። ቀጥታ ከቫንኩቨር ከቤት ወደ ዋናው ስቴሽን በማድረግ ነው ማስተላልፍላቸው። ጥያቄ ካላችሁና ሀሳብ ካላችሁ ወይም አንዳንድ የሚስተካከል ነገር ካለ ወይ እንዲህ ጨምር ጥሩ ነው ብላችሁ የምትሉ በቅንነት የተነሳችሁ ካላችሁ 604-600-4657 ደውላችሁ አናግሩኝ። በሬ ክፍት ነው ለሁሉም።

አድማጮቻችን ወደ መጨረሻው ገደማ ደርሰናል። አንድ 5 ደቂቃ ብቻ ይቀርናል። እኔ ግን ከዚህ ልሰናበታችሁ። ወርቁ አያለው ነኝ ከዚህ ከሲአይቲአር 101.9 FM Vancouver BC Canada የሽክሽክታ ሬዲዮ አዘጋጅ። የሽክሽክታ ሬዲዮ ኢንፎርሜሽን ኢንተርቴንመንት በሚል ሊት ሚዘጋጅ ነው።

የሰላም የፍቅር የደህንነት ሳምንት ይሁንላችሁ። አገራችን ኢትዮጵያ ሰላም ፍቅር አንድነት ይሁን ሰላም ይፍጠርባት ይላል። በዚህ ሰናበታችሁ እስከሚቀጥለው ቅዳሜ 7 ፒኤም ድረስ ደህና ሁኑልኝ። በመራጮች በልዬ በልዬ የጥንት ዘፈን